ሊሻ ለመኖር አሊሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላይ ሻሽ መቺነ ትርፍ ፈለኩ